ጤና ይስጥልን አድማጮች እንደምንሰነበታችሁ። ይህ መለከት ኢትዮጵያ ሬዲዮ ነው። መለከት ኢትዮጵያ ሬዲዮ ዘወትር ቅዳሜ ከሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት ይዘንላችሁ ቀርበናል። ያው እንግዲህ ዝግጅታችንን ተከታተሉ ዘንድ እንጋብዛለን። በሲኤፍአርኦ 100.5 ኤፍኤም ላይ የሚስተላለፍላችሁ ዝግጅት ነው። አትክልት አሰፋ አስተናጋጃችሁ ነኝ። መልካም ቆይታ።

አድማጮች እንደምን ሰነበታችሁ? ይህ መለከት የኢትዮጵያ ሬዲዮ ነው። መለከት የኢትዮጵያ ሬዲዮ ዘወትር ቅዳሜ ከሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት አትክልት አሰፋ ይዤላችሁ ቆይቼ ቀርቤያለሁ። ቆይታችሁ ከእኛ ጋር ይሁን እላለሁ። እንግዲህ ዛሬ የተለያዩ ዝግጅቶች እንዝላችሁ ቀርበናል። በተለይ በኢትዮጵያ እየተካሄዱ ያሉ እንቅስቃሴዎች በጣም ያው በየሳምንቱ በአዳዲስ ነገር የተሞላ እየሆነ መጥቷል። በተለይ በጉምሩክ አካባቢ እየተካሄደ ያለው እንቅስቃሴ ብዙዎችን ትኩረት ስቦ ነበር። በጉምሩክ አካባቢ ባለስልጣናት የተለያዩ በጉምሩክ አካባቢ ያሉ ሰራተኞች መያዛቸውን በመጀመሪያ 7 ሰዎች መያዛቸው ከዛ ቀጥሎ በርካታ ሰዎች እየተያዙ እንደሆነ ታውቋል። ይሄ ሂደት በሚመለከት ግን በርካቶች እንደሚሉት ዋና ዋናዎቹ ወይም አውራ የሚባሉት በጉምሩክ አካባቢ ከፍተኛ የሆነ በግብርም ሆነ በሀገር ውስጥ የሚገቡ ሁኔታዎችን በሚመለከት የሚዳሰስባቸው እንቅስቃሴዎች ላይ ሰራተኛ የሆኑ ሰዎች ከፍተኛ ባለስልጣናት እንዳልተነኩና ዝም ብሎ ተራዎቹን ሰራተኞች ላይ ትኩረት ያደረገ መሆኑ ብዙዎችን ሲያነጋግር የሰነበተ ጉዳይ ነው። የጉምሩክ ጉዳይ በኢትዮጵያ ውስጥ ከፍተኛ የሆነ ምዝበራና ከፍተኛ የሆነ የሙስና እንቅስቃሴ የሚደረግበት ትልቁ መስሪያ ቤት መሆኑ የሚታወቅ ነው። ይሄ የጉምሩክ መስሪያ ቤት በተለይ ባለፉት 8 ዓመታት በተለያዩ ሰዎች ኃላፊነት የተያዘ ሲሆን በአሁኑ ሰዓት ግን በጣም እጅግ ከፍተኛ ኃላፊዎች በከፍተኛ ሁኔታ የገንዘብ ምዝበራ ያደረጉ መሆኑ ይታወቃል። ይህ ሂደት ደግሞ በተለያየ መልኩ እየተገለጸ የነበረ ቢሆንም አሁን የእስሩ ሂደትም ዋናዎቹን አሳዎች ያልያዘ ነው ሲሉ አስተያየት ሰጪዎች አስተያየት እየሰጡ ያለበት ሁኔታ መሆኑ ተሰምቷል ማለት ነው። አድማጮች፣ ሌላው ከዚሁ ጋር አብሮ በተያዘ መልኩ የታክስን በሚመለከት ታላላቅ ሀብታሞች እንደ ኃይሌ ገብረስላሴን ጨምሮ የተለያዩ ባለሀብቶች የግብር አሰባሰብ ሂደት ከፍተኛ የሆነ በማህበረሰቡ ውስጥ ያለውን ጫና የገለጹበት ሁኔታ ባለፈው ሳምንት አነጋጋሪ ከነበሩበት ጉዳዮች አንዱ ነው። ይህንን ሁኔታ የታክስ ሂደትን በሚመለከት ኃይሌ ገብረስላሴ በጥሩ ሁኔታ አስቀምጧል። ለባለሀብት ግን ምንም አይነት ከራስ ምታት ወይም ደግሞ ከደም ብዛት እና ከስትሮክ ውጭ ያመጣልን ነገር የለም የሚል በጣም አሳዛኝ የሆነ ንግግር ነው የተናገረው። አንድ በከፍተኛ ሁኔታ ኢንቨስት በማድረግ ላይ ያለ ባለሀብት በእንደዚህ አይነት መማረር ላይ ካለ ጥቃቅኖቹ ምን ያህል ደረጃ ላይ እንዳሉ የሚያስረዳበት ሁኔታ ነው የተገለጸው ማለት ነው። ይህም እጅግ አነጋጋሪ ከነበሩት ጉዳዮች አንዱ ነበር። ባለፈው ሳምንት በርካታ ሰዎች ባለሀብቶች በዚህ ምክንያት ህይወታቸውን እያጡ መሆኑንም ኃይሌ በምስክርነት ገልጿል። ይሄ ደግሞ በተለይ በሀገሪቱ ውስጥ የግብር እንቅስቃሴ በርካታ ነጋዴዎችን ከገበያ ውጭ ያደረገበት ሂደት መምጣቱንም አሳይቷል። ይህንን ተከትሎ የታዋቂው ፖለቲከኛ ሙሼ ሰሙ እንደጻፈው ከሆነ ደግሞ አሁንም ቢሆን እየተደረገ ያለው አሰራር የመንግስት የታክስ ሰብሳቢ የግብር ሰብሳቢው ክፍል 60-40 የሚል በጣም የሚገርም የግብር አሰባሰብ ዘዴ እንዳላቸው ነው ይፋ ያደረገው። 60-40 ማለት ከሚመጣባቸው 1,000,000 ብር አንድ ሰው ታክስ ሲመጣበት፣ ይሄ እንደ ቀላል የሚታይ ነገር አይደለም፣ ሲመጣበት 60%፣ 600,000 ብሩ ለዛ ሰውዬ ይሆናል፣ 400,000 ብሩ ለመንግስት ይገባል ማለት ነው። እንደዚህ አይነት ድርድር የሚደረግበት አይነት አሰራር እንዳለ ይፋ አድርጓል። ይሄ ደግሞ በሂደቱ ላይ በጣም ከፍተኛ ባለስልጣኖች አሁንም የህዝብን ገንዘብ ከማራቆታቸውን በተጨማሪ የሀገሪቱን ኢኮኖሚ አሽቆልቁሎ እንዲወድር ቅል ከማድረግም አንጻር ከፍተኛ ችግር እንዳለ የተገለጸበት ሂደት ነው። ሌላው በአሳዛኝ ሁኔታ እየተከሰተ ያለው በትግራይ ክልል ነው። በትግራይ ክልል በአሁኑ ሰዓት የገንዘብ መጠን ከፍተኛ የሆነ ችግር ላይ እንደወደቀ የተገለጸበት ሳምንትም ነበረ። እጅግ አሳዛኝ የሆነ ቁጥር ነው የተገለጸው። 100 ብር ለመግዛት አንድ ሰው 110 ብር መክፈል አለበት በግል ደረጃ በተወሰነ አካባቢ ከተደረገ። ነገር ግን ማይኒንግ በሚሰሩ ነጋዴዎች አካባቢ ደግሞ 25% መክፈል አለበት። ስለዚህ 100 ብር ብር ራሱ ሽያጭ ላይ ውሏል ማለት ነው። በጣም በሚገርም መልኩ 100 ብር ለማግኘት 125 ብር ይከፍላሉ ማለት ነው። እና ይሄ በማህበረሰቡ ውስጥ ከፍተኛ የሆነ ችግር እንዴት እንደሚፈጥር ሁላችንም ልንረዳው የሚገባ ጉዳይ ነው። ለዚህ ጉዳይ ደግሞ ትኩረት ተሰጥቶ የሀገሪቱ ሰላም በጣም አሳሳቢ ሁኔታ መሆኑንም የሚያሳስብ መሆኑንም የሚገለጽበት ወቅት ላይ
መሆናችንን ያስረዳል ማለት ነው። በዚህ አይነት አካሄድ ማበረሰቡ ምን አይነት ሻይና ዳቦ ትንሽ ቂጣ እንኳን ይዞ ለመመገብ የማይችልበት ሁኔታ እየደረሰ መሆኑን የሚያስረዳ ነው። ከዚሁ ጋር ተያያዘ እንግዲህ በትግራይ አካባቢ ያለው የፖለቲካ ሁኔታ መሆኑም እንደ ከዚህ ቀደም ሁሉ በከፍተኛ ሁኔታ እንትኑን እየጨመረ ሙቀቱ እየጨመረ መምጣቱ ነው የተገለጸው። ጌታቸው ረዳ የአብይ አህመድ አማካሪ ባለፈው ሳምንት እንደገለጸው ከሆነ ደብረጽዮን ገብረ ሚካኤል ወደ ከአስመራው ኢሳያስ አፈወርቂ ጋር ንግግር እያደረገና

ይሄ ደግሞ በህዝባችን ላይ እየደረሰ ያለው አሰቃቂ ሁኔታ እንዲቆም ማህበረሰቡ ነቅቶ መጠባበቅ እንዳለበትና ኢትዮጵያውያን መተባበርና ማሰብ እንዳለባቸው የሚያስረዳ መሆኑን አስተያየት ሰጪዎች ሲናገሩ ተደምጧል ማለት ነው። አድማጮች ሌላውና በኢትዮጵያ የተካሄደው የሰላም ወይም ደግሞ የድርድር የኮሚሽን የተቋቋመበት የድርድር ኮሚሽን በአሁኑ ሰዓት አገራዊ ምክክር ኮሚሽን የሚባለው ማለት ነው በተለያዩ ቦታዎች 500 የሚደርሱ ቡድኖችን አባላት ያሏቸውን ቡድኖች አደራጅቶ ያነጋገረ መሆኑን ታውቋል። በእነዚህ አካባቢዎች ደግሞ በተለያዩ ሁኔታዎች አንዳንድ ንዑስ ርዕሶችን በመስጠት እየተነጋገረ መሆኑን ሰብቷል። ነገር ግን ለኢትዮጵያ መፍትሄ ያመጣሉ የሚባሉ አንኳር ነጥቦች እንዳልተነሱና እየተነሱ እንዳልሆነ አስተያየት ሰጪዎች ሲናገሩ ተደምጠዋል። ከነዚህም በተለይ ሀገሪቱን ዋልታ ሊመልስ ይችላል ሊያስተካክል ይችላል ተብሎ የሚጠበቀውና ህዝብ ይመካከርበታል ተብሎ የሚጠበቀው የሽግግር መንግስት ሂደት ወይም ደግሞ የህገ መንግስት ሁኔታን በሚመለከት እስካሁን ድረስ በምንም አይነት መልኩ መነሻ ሐሳብ ውስጥ ገብተው ለውይይት እንዳልቀረቡ ለማወቅ ተችሏል። ይህ ሁኔታ ደግሞ በአሁኑ ሰዓት በበርካቶች ዘንድ ጥያቄ ያስነሳ ጉዳይ መሆኑ የሚዘነጋ አይደለም። አድማጮች በእነዚህ ናት መሳሰሉት ጉዳዮች ኢትዮጵያችን ሲያነጋግር የሰነበተ ጉዳይ ነበረ። ቆይታችሁ ከኛ ጋር ይሁን። መለከት የኢትዮጵያ ሬዲዮ ነው የምትከታተሉት። በሲኤፍአርኦ 100.5 ኤፍኤም ላይ የሚተላለፍላችሁን ዝግጅት ነው የምትከታተሉት። አሁንም ቆይታችሁን ከኛ ጋር አድርጉ።

ጤና ይስጥልና አድማጮች፣ በድጋሚ መለከት ኢትዮጵያ ሬዲዮ ነው የምትከታተሉት። አድማጮች፣ ከዚህ ቫንኩቨር እምብርት ላይ ከሚገኘው የሲኤፍአርኦ ኮኦፕ ሬዲዮ ስቱዲዮ ነው ቀጥታ የሚተላለፍላችሁ ዝግጅት። ስልክ ቁጥራችን በቀጥታ ለማግኘት 604-684-7561 604-684-7561 ኦን ኤር ዳይሬክት ላገኙን ትችላላችሁ። እዚህ ስቱዲያችን መገኘት የምትፈልጉ ካላችሁ ደግሞ ስቱዲያችንን በቀጥታ መታችሁ አንዳንድ ዝግጅቶችን ማድረግ እንችላለን ማለት ነው። አድማጮች፣ በጣም በሚገርም መልኩ ባለፈው ሳምንት በኢትዮጵያችን ከፍተኛ የሆነ ውዥንብር ተነስቷል። በተለይ በዚህ በታክስና በጉምሩክ አካባቢ ያሉ እንቅስቃሴዎች ከፍተኛ የሆኑ ትኩረትን የሳሙ ጉዳዮች ነበሩ። በርካታ ሰዎች ናቸው የታሰሩት። ግን ይሄ መፍትሄ በሚያመጣ መልኩ አይደለም ነው ጥያቄው። ምክንያቱም በጣም ጥያቄው እየበረታ በመጣ ሰዓት፣ በነገራችን ላይ በተለይ አሁን ሁለቱን ነገሮች እንለያቸው እና የግብር ስብሰባውን ሂደት በሚመለከት በጣም በተለያየ አይነት መልኩ ባለስልጣናቶች የአንዳንድ ድርጅቶች ሼር ሆልደር የሆኑበት ሁኔታ እንዳለ ታይቷል። አንድ ተራ ትንሽ ሆነ ሱቅ ያለው ሰው 600-700 ሺህ ብር አምጣ የሚባልበት ሁኔታ ነው ያለው እና 6 ወር ሳይሞላ አመቱን ከፍሎ በ6 ወሩ ደግሞ ሌላ 300 ሺህ ብር አንጡም የሚባልበት ማለት ስርዓት ያጣ ሁኔታ ነበር የተካሄደው እና ይህንን ሂደት በሚመለከት በርካታ እኔ በዚህ እንቅስቃሴ ላይ ኃይለ ግብረ ስላሴ ፍርጥም አድርጎ ነው የተናገረው። ያለበትን ችግር ባለሀብቱ ያለበትን ችግር ነጋዴው ያለበትን ችግር ነው ያስቀመጠው። እና ያ እንቅስቃሴ እንግዲህ ገንፍሎ እየወጣ መሆኑ የሚያሳይ ነው። ይሄ ገንፍሎ መውጣቱም ይመስለኛል መደናበርን በመንግስት በኩል ፈጥሮ እንደዚህ አይነት እንቅስቃሴ እንዲጀመር ያደረገው። ግን ዞሮ ዞሮ ዋናው ነገር በሀገር ግንባታ የሚሆን በኮሚኒቲ ግንባታ የሚሆን በማህበረሰብ ግንባታ ዋናው ነገር ስርዓት ነው። እና ስርዓት ላይ ያተኮረ አሰራር ካልተመሰረተ፣ በጎጥ ላይ የተመሰረተ ይሄ ኢንኮምፒተንት በሆነ መልኩ በሙያ ብቃት የሌለው አይነት አሰራር የምንሰራ ከሆነ ምንጊዜም እንደዚህ አይነት ነገር ይከሰታል። አሁንም ቢሆን በመንግስት በኩል እየተከሰተ ያለው ነገር ከአቅም በታች የሆኑ ሰዎች ስልጣን ላይ ተቀምጠው የሚሰሩት ሰዎች እታች ይሆናሉ። ይሄ አካሄድ ደግሞ ብዙዎችን ቁጣ ውስጥ ይከታል። አንዳንድ ደግሞ ከአቅማቸው በላይ በታች የሆኑ ሰዎች ሲሾሙ፣ ከአቅማቸው በጣም በታች የሆኑ ሰዎችን ደግሞ በአካባቢያቸው መኮልኮላቸው አይቀርም። እነዛ ሰዎች ይህንን አይነት አሰራር ይዘረጋሉ ማለት ነው። ይህ አካሄድ የታወቀ ነው። እንግዲህ በተለያዩ ሀገራት የሚፈጸም የሚታወቅ ነው። ተራ የማኔጅመንት ሀሁ ነገር ነው። እና ያ ነገር እየተከሰተ በመኖሩ ነው እንግዲህ በርካታ ሰዎች ላስም ኤይት ይርስ በሙስና እየተዘፈቁ አገሪቱ ውስጥ ይሄ 20-30 ሺህ ብር ምንም የሆነበት ዘመን ላይ የተደረሰው ማለት ነው። ስለዚህ ይህ አሰራር በከፍተኛ ሁኔታ መቆም ካልቻለ እንዲሁ ዝም ብሎ ተራዎችን በመያዝ መፍትሄ የሚመጣ አይመስልም፣ አይደለምም። በተለይ በግብር አሰባሰብ ጉዳይ ላይ ኃይለ ግብረ ስላሴ የሰጣቸው ምስክርነቶች በአካል የሚታዩ በግር ይሄዱ የሚታዩ ነገሮች መሆናቸው ብዙዎችን ሲያነጋግር እንደነበረ ይታወቃል። ያ ነገር ደግሞ በተለያየ አይነት መልኩ ብዙ መፍትሄ የሚያስፈልጋቸው ጉዳዮች በአየር ላይ እንዲጠለጠሉ አድርጓል ማለት ነው። ይሄ እንግዲህ ሂደት ነው እንግዲህ በአሁኑ ሰዓት በርካታ ሰዎች እንዲታሰሩ ያደረገው። ይሄ እስር ግን ውጤት አያመጣም ወደሚያስብል እየደረሰው ማለት ነው። በተለይ በጉምሩክ አካባቢ የታሰሩ ሰዎች ዋና ዋናዎቹ እንዳልሆኑ በይፋ ነው እየተነገረ ያለው፣ በስም እየተጠቀሰ እየተነገረ ያለበት ሁኔታ ላይ ነው ያለ ነው ማለት ነው። ሌላው የምክክር ኮሚሽን የተባለው ጉዳይም አንዱ አነጋጋሪ ጉዳይ ነው። አንዳንድ እንትኖችን በተለያዩ ቦታዎች ላይ ውይይቶች ተደርገውባቸዋል የተባሉ ሀሳቦች ላይ የት ቦታ እንደሆነ አይነግሩም። ይሄ ማለት እንግዲህ ሀገሪቱ በጎሳ የተከፋፈለች ነች። የትኛው አካባቢ ምን አይነት ውይይት እንደተደረገ እንኳን ኮሚሽኑ በይፋ ማውጣት አልቻለም። ይሄ ራሱ በጣም ምን ያህል ድብቅነት፣ ግልጻማነት አለመኖር እንዳለ የሚያሳይ ነው ማለት ነው። እና ይሄን እንደገር ደግሞ በሀገሪቱ ውስጥ የምክክር ኮሚሽኑ ተጠየቀ ውስጥ የገባው ጥያቄ እየበረከተ እንዲመጣ
ተገድዷል ማለት ነው። ይሄ እንግዲህ በአገራችን ውስጥ የተከሰተ እጅግ አሳዛኝ ሁኔታ ነበር ባለፈው ሳምንት ማለት ይቻላል። አድማጮች መተከታተሉት በሲኤፍአርኦ 105 ኤፍኤም ላይ የሚተላለፍላችሁን መለከት የኢትዮጵያ ሬዲዮ ነው።

አድማጮች በድጋሚ መለከት ኢትዮጵያ ሬዲዮ ነው የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የምትተላለፍላችሁን ዝግጅት ነው የምትከታተሉት። አድማጮች በአሳለፍነው ሳምንት በኮሚኒቲያችን የፌስቲቫል ለሂደቱን አካሄዶ ነበር። በጣም ደስ በሚል ሁኔታ ብዙ ዝግጅቶች ነበሩ ከተማ ውስጥ እንደሚታወቀው። ነገር ግን የኢትዮጵያ ኮሚኒቲ በየአመቱ የሚያደርገውን ፌስቲቫል አከናውኗል። በጣም ጥሩ በሆነ መልኩ መጠናቀቁን ሰምተናል። እኔ እንኳን በጣም እርሊ ነበር ብቅ ብዬ ነበረው፣ ሰውም አልነበረም። እንደሚታወቁት ወደ ማታ ላይ ነው በብዛት ሰው የሚመጣው። በጣም ብዙ ሰው መጥቶ ነበር፣ ብዙ ተሳታፊ እንደነበር ሰምቻለሁኝ። ከዛ በኋላ ወደ ስራ ገብቼ ስለነበር ያለውን ሁኔታ ግን ተከታትያለሁ ለማለት ነው። በጣም ቆንጆ ጊዜ እንዳሳለፉ ነው የሰማሁት። ከአዘጋጆችም ጋር ተነጋግሬ ያለሁ በጣም ቆንጆ ምጥን ያለች ጊዜ እንደነበረች ሰምተናል። ይበል የሚያስብል ነው። በማናቸውም መልኩ በማናቸውም ሲቹዌሽን ቢሆን የኮሚኒቲው ይህንን ነገር ማስቀጠል አለበት። ብዙ የተደከመበት ብዙ የተለፋበት ነው እና ቱ ቢ ሆነስ አገናኝም ነው ኮሚኒቲ የኮሚኒቲው አንዱ የሚገናኝበት ወቅት የወቅት ነው። የሆነ ሰዓት ላይ በሆነ ጊዜ ደግሞ በጣም በርካታ ነገሮች የሚሰሩበት ሂደት ሊኖር እንደሚችል ተስፋ አድርጋለሁ። የተሻለ ስራ ሊሰራ የሚችልባቸው ነገሮች ፕላኖች ሊወጡ ይችላሉ ብዬ ተስፋ ስለማድረግ ማለት ነው። በርቱ፣ ተበራቱ። በስራ ሂደት ላይ ያሉ ችግሮች፣ እንቅስቃሴዎች ካሉ ግን ጻፏቸው ለሚቀጥሉት ሰዎች ለሚቀጥሉት ተመራጮች በቂ የሆነ ኢንፎርሜሽን ለመስጠት ይረዳል ከሚል አንጻር ነው አስተያየታችንን የምንሰጠው። ስለዚህ የተሳሳቱ ስህተቶች ካሉ መጻፍ አለባቸው፣ ትክክለኛ ሁኔታ ከመሆን ካለባቸው ይሄንን አንዱ ልንድል። ይሄን ነገር በተደጋጋሚ ይላለሁ፣ ግን በጣም በተጨባጭ ጥሩ ኤክስፒሪየንስ የሆነኝ የሰሪው ፊውዥን ፌስቲቫል ነው። በጣም የሚገርም በጣም ሂውጅ። እስከዛሬ ሄጄ አላቅም። እንግዲህ ተሳታፊ ሆኜ ነው በዚህ ዓመት ሄድኩት። ግን ከዝግጅቱ እንግዲህ አራት ዓመት ተከታ ያለሁ አራት ዓመት ይህንን ፈቃድ ለማግኘት ግን በሂደታቸው ያየሁት በጣም ሪከርድድ ነው። በጣም ሁሉም ነገር ሪከርድ ነው እና የምንለው ነገር በፍሬው ስታዩት በጣም ልዩነቱን ታውቁታላችሁ። አሁን ዝም ብለን ነበር የምንለው፣ ምናልባትም ኤክስፒሪየንስ ላይኖረን ይችላል፣ በቲዮሪ ደረጃ ሊሆን ይችላል። ግን በጣም ጠቃሚ ነገር ነው ሪከርድ መያዝ። ሁኔታዎችን ለወደፊት ማለት በቅንነት የሚመጣ ሰው ይኖራል ለወደፊት አንድ ልቡን 100% የሚሰጥ ለአንድ ዓመት የሚሆን ለሶስት ዓመት የሚመጣ ሰው ሊኖር ይችላል። ለእንደዛ አይነት ሰዎች በቅንነት አጭር ያደርግላቸዋል። ስለዚህ እኔ አንዳንድ ነገሮችን በጣም አንዳንድ ቤተ ክርስቲያናት የሚይዟቸው እንትኖች አሉ፣ በጣም ደስ የሚል የሰርግ ሂደትን በሚመለከት ነድፈው የሚይዙ ሰዎች አሉ እና በዛ ንድፍ ተጠቃሚ ነበረን እኛ ራሳችን። እና ምን ለማለት ነው፣ ይሄ በንድፍ ደረጃ የሚቀመጥ ዶኩመንት ለወደፊት ለግለሰብም ሆነ ለማህበረሰብ ይጠቅማል፣ ከዛ አንጻር ያዟቸው ለማለት ነው። በተረፈ ግን የሰራችሁ ስራ በጣም የሚያመሰግን ነው። በርቱ፣ ተበራቱ። ሁሉንም ሪፖርት እንግዲህ የገቢውንም ሪፖርት ጠቅላላ እና የወጪውንም ሪፖርት በስብሰባ እንደምታሳውቁ ተስፋ አድርጋለሁኝ እንደነገራችሁኝ ማለት ነው። ስለዚህ ሌላውን ነገር በጣም በሰራችሁ ስራ ግን ትመሰገናላችሁ። ቀጥሉ፣ በርቱበት እንላለን ለጠቅላላ ለአዘጋጅ ኮሚቴውና እንደዚሁም ለኮሚኒቲ ቦርድ ሜምበሮች ማለት ነው። ሌላው እንግዲህ በከተማችን በርካታ ልጆች ተመርቀዋል። እቺ መስኮት ስለሆነች ነው፣ የከተማችን መስኮት ስለሆነች ነው ተመርቀዋል። ይበል የሚያስብል ነው። አሁንም በድጋሚ እንግዲህ ከባለፈው ሳምንት በኋላ የሚመረቁ በዚህ ሳምንትም የሚመረቁ ልጆች ካላችሁ በጣም እንግዲህ በርቱ። መጨረሻችሁ አይደለም። በተለይ 12ኛ ክፍል የጨረሳችሁ ልጆች በርቱ፣ ወደፊት ፍሬ ታሳዩናላችሁ ብለን ተስፋ እናደርጋለን ማለት ነው። አድማጮች የምትከታተሉት በሲኤፍአርኦ 100.5 ኤፍኤም ላይ የሚተላለፍላችሁን መለከት የኢትዮጵያ ሬዲዮ ነው። በቴዲ ጽዮን ሙሽራዬ አረፍ እንበልና እንመለሳለን።

አይነከው የዘት የዲያፍሮ ሙዚቃ ስለ ኢትዮጵያ ያተናገረላት ነው። ጽዮንም ሽራይ በጣም የሚገርም ግጥሞችን ያካተተ ነው የሙዚቃ ቴዲ ከለቀቃቸው አሁን ሰሞኑን ከለቀቃቸው ወይም ደግሞ በዚህ ወራቶች እስከ ከለቀቃቸው ውስጥ እጅግ ከሚመስጠኝ እና ግጥሞቹም እጅግ ጥልቅ ሆኖ ግጥም ያካተተበት ሙዚቃው ነው። ጽዮን ሙሽራይ በቴዲ አፍሮ እናመሰግናለን። አድማጮች ወደ መስኮታችን እንመለሳለን። ብዙ ዛሬ እንግዲህ በተለየ ቤተክርስቲያን ጉዳይ በጣም ነገሮች እየከረሩ ወደ ላይ እየሄዱ የጓኑ የሚያጉኑ እኔ በጣም በሚገርም መልኩ ነው የሚጉኑት። አላስፈላጊ በሆነ ማለት በመለያየትም እኮ በክብር መለያየት አለ እንደው እንትን ማለት አያስፈልግም፣ ግን ያንን አይነት ደረጃ እየሄደ መሆኑን እያየሁ ነው። በጣም አዝኛለሁ። እጅግ ነው ያዘንኩት። ነገሮች ይለወጣሉ፣ ታላላቆች ይገቡበታል ብለን ነበር። ታላላቆችም ታናናሾች ከሆኑ ደግሞ ምንም ማድረግ አንችልም። ያው ሁኔታዎችን እያየን እየታዘብን ሁሌም እየታዘብን ነው የምናልፈው። ነገር ግን በአሰራር ጉዳይ ላይ፣ በመስመር ጉዳይ ላይ፣ በአካሄድ ጉዳይ ላይ፣ በህጋዊነት ጉዳይ ላይ የሚነሱ ጉዳዮችን በምንም አይነት ተአምር የምናልፋቸው ጉዳይ አይደለም። እንወያይባቸዋለን ከሚመለከታቸው ከማናቸውም አካላቶች ጋር። አሁን እንደምታውቁት የፍልሰታ ጊዜ ነው። ፍልሰታ ደግሞ በጣም የጾም የሱባኤ ጊዜ ነው። አባቶችም ወደ ሱባኤ የሚገቡበት ጊዜ ነው። ይሄ የነገራቸው ሰዓት አይደለም። በጣም ይሄ የታወቀ ነገር ነው። አሁን በዚህ ሰዓት ላይ እንደዛ አይነት ነገርን ራሱ ማውጣት እጅግ የሚሰቀጥጥ ነገር ነው። ነገር ግን አንዳንዶቹ አማራጭ ያጣሉ። አማራጭ ሲጠፋ ደግሞ ምንም ማድረግ አይቻልም። አማራጩን ነው የምንጠቀመው ማለት ነው። በዚህ አንጻር እኔ አሁን ይሄ ዲቴል ነገር ውስጥ ገብቼ የምናገረው ነገር የለኝም። ነገር ግን እንዳልኳችሁ ነው፣ ሁልጊዜ የምለው ነው። ይሄንን ያልሰማችሁ የማታውቁት ነገር ከሆነ እባካችሁ ተውት። ይሄንን ባትሰሙት መርጣል። የሰሙ ሰዎች ስላሉ፣ የሚደናገሩ ሰዎች ስላሉ፣ የሚደናገሩ ሰዎች ደግሞ የተስተካከለ ኢንፎርሜሽን መድረስ ስላለበት ወይም ደግሞ ሁለትዮሽ ኢንፎርሜሽን መድረስ ስላለበት ዝም ብሎ አንድ ሰው ብቻ በሚለቀው እኔ ብቻ በምለቀው ከሆነ የሚሆን አይደለም። ከሁሉም አቅጣጫ መታየት አለበት ነው እና ያንን ሳይሰሙ ወይም አልሰማንም እንዳይሉ በኋላ ኢንፎርሜሽኖች በሁሉም ወገኖች መምጣት አለባቸው። ቤተክርስቲያኑ ሙሉ ለሙሉ በሁለት የተለያዩ ሀሳቦች ነው ያለው። አሁን መድኃኔዓለም ቤተክርስቲያን ማለት ነው፣ ጸደኒያ ቅድስት ማርያም እና መድኃኔዓለም ቤተክርስቲያን ምስካየ ኅዙናን። ይሄ ሂደት በአደባባይ እየወጣ ነው። ብዙ ውስጥ አልገባም። ነገር ግን ባለፈው ሐሙስ ዕለት አንድ የዙም ሚቲንግ ተደርጎ ነበረ። ይሄ ህግን በሚመለከት አካውንታንቶችን በሚመለከት ባለሙያዎችን በሚመለከት ራሳቸው ባለሙያዎቹ በጣም ይመልሱበታል፣ በጣም መልሰውበታል። እዛ ውስጥ ብዙ አስተያየት መስጠት አያስፈልገኝም። እኔ ግን አንደኛ ስሜ የተነሳባቸው ሁኔታዎች አሉ። ክብር በሚነካ መልኩ ማለት አክብረን ነው የምንናገረው፣ ተከባብረን መነጋገር አለብን ሁላችን። ይሄ የላይና የታች ነገር የለውም። ሁላችንም ተከባብረን ነው፣ የሚያከብር ሰው ደግሞ ይከበራል። ስለዚህ በዛ ደረጃ ተከባብረን ብንነጋገር መልካም ነው። እኔ በጠቅላላ የምጽፋቸው ነገሮች እዚህ ፎረም አለ። እዛ ፎረም ላይ አንድ ፎረም አንድ አካል ብቻ ነው የሚጽፍበት፣ ሌላ ህዝብ የሚጽፍበት አይደለም። አንዱ ላይ ደግሞ በርካቶች የሚወያዩበት ነው። ይሄ እንግዲህ ከምርጫው በፊት ጀምሮ የሚሄድ አካሄድ ነው። ስለዚህ እዛ ላይ ማናቸውንም የተሰሙኝን ነገሮች እንደ አባል፣ እንደ አንድ የዚህ ኮሚኒቲ አባል እጽፋለሁኝ። ሌላ ቦታ ላይ የማታዩኝ ሰዎች እዛ ቦታ ላይ ልታዩ ትችላላችሁ። ግን የምጽፋቸው ነገሮች ጥያቄዎች ናቸው። እነኚህ ጥያቄዎች ደግሞ ለእኔም ጥያቄ ናቸው፣ ለሌሎችም ጥያቄ የሆኑ ጥያቄዎች የማቀርቡ መቼም ሲጻፍ እንደው በንግግር ላይ ሳትልል ይችላል ወይም ሚስ አንደርስታንድ ሊደረግ መቼም ሲጻፍ በጣም በስነ ስርዓት መጻፍ አለበት ብዬ አምናለሁኝ። የምጽፋቸውን ነገሮች በጣም ተጠንቅቄ ነው የምጽፈው እና ጥያቄ ላይ ያተኮሩ ናቸው። አሁን በጣም በዶክመንቶችን በሚመለከት ዶክመንቶችን እኔ የደረሱ ዶክመንቶች አሉ፣ ያሉ ፎቶግራፎች አሉ። መውጣት ያለባቸው መቼም ቢሆን መውጣታቸው አይቀርም፣ ግን ለቤተ ክርስቲያን የማይጠቅም ለቤተ ክርስቲያናችን አገልግሎትም ለማህበሩም አንድነትም የማይጠቅም ከሆነ ልጠቀምባቸውም ላያቸውም አልፈልግም። ይቀመጣሉ።
አስፈልጊ እስከሆነ ነው ድረስ ማለት ነው። ቤተክርስቲያኑ አስከተፈልጋት ድረስ ማለት ነው እንጂ ይሄ አንዱ የቤተክርስቲያን ጥላት አንዱን የቤተክርስቲያን ወዳጅ አንዱን ዛ ላይ አንዱን ዛታች በጣም የሚሰቀጥጡ ነገሮች ናቸው የሚሰሙት። ዛሬ ቅድስት የተባለች ነገ ርኩስት፣ ዛሬ ብሩክ የተባለ ሰው ነገ ጀስት እንደንተን የሚጣጣልበት ሁኔታ መቆም አለበት። በቃ አባትም እንደ አባት ልጅም እንደ ልጅ መሆን አለብን ነው ብዬ የምለው። ይሄንን አስተያየት የምጽፋቸው ነገሮች ጥሩ የሆኑ ዶክመንቶች የያዙ ናቸው እዛ ላይ የምጽፋቸው። ምክንያቱም አንደኛ ሪስፖንሲቢሊቲ ያለብኝ ጸሐፊ የቤተክርስቲያን የምንድን ነው የአስመራጭ ኮሚቴ እንደ ጸሐፊ ሆኜ ነው ሳገለግል የነበረው። ያንንም ቦርዱ ጠርቶኝ አነጋግሮኝ በብሩክ ሴክሬታሪ አነጋግራኝ አባታችንም ደውሎ አነጋግሮኝ ከዛ በኋላ ነው ፈቃደኛ ሆኜ ወደዛ ውስጥ የገባሁት። እንደዚህ አይነት ትርምስምስ ያለ ነገር መኖሩን ባቅ እጄንም አላስገባም ነበር። እንደዚህ አይነት ደግሞ በጣም የሽኩቻው ሂደት እኔ አንድ ቀን ተቀምጭ ጽፍበታለሁ መጣበታለሁ። ግን በጣም የሚያሳዝን ነው። የሚያሳዝን ማለት አንድን ሰው የሰዎች የመብት አለ መብት የሚባል ነገር አለ አንድ ሰው የመመረጥ የሚባል መብት አለ። ያ ሰው መመረጥ መብቱ ተለፍጎ በህዝብ ድምጽ ብልጫ ይመረጥ ወይስ አይመረጥ? በጣም እኮ በጣም ሼም ያለው ነገር ነው። በጣም ቅልል የሚል ነገር ነው ተብሎ በአደባባይ ይመረጣ ይመረጥ ማለት መብቱ ነው፣ እመረጣለሁ ማለት መብቱ ነው። ያጠፋው ነገር ካለ ደግሞ በዚህ ግን ምክንያት አትመረጥም የማለት የሰበካ ጉባኤውም ያስተዳደሩም የቦርዱም ኃላፊነት አለበት ይችላል። ግን ያ ነገር ሳይኖር በአደባባይ ወጥቶ ይመረጣ ይመረጥ እስካሁን ድረስ ይዘገነነኛል። እኔ ባለሁበት ያመርከሰቱ እንዳይከሰት ጥረት አድርጌያለሁ። ያንን ስንከላከል አሁን ነው ወደ 3 ሰው ተጀመረ። አሁን ወደ 12 20 ሰው ተጀምሯል። በቃ እንደፈለገ ሰው እንደፈለገ ውጣ ይባላል ግባ ይባላል አይነ ነገር ውስጥ ተጀመረ ማለት ነው። ለአንድ ሰው መብት ስላልቆምን ይሄው ወደ 20 ሰው ወደ 30 ሰው እየመጣላችሁ ነው። ይሄ ደግሞ ትክክል አይደለም። ወደ እኔ ጉዳይ ለመለስ እኔ በዚህ እንትኖች ላይ ስጽፍ ሁሉንም ነገሮች ዶክመንት አድርጌ ነው። ለምሳሌ ስምንት ሰዎች ስም በሲአርኤ ዌብሳይት ላይ የወጣ ዶክመንት አገኘው። ያንን ዶክመንት ሼር አድርጌ በጣም እንደ አንድ ኃላፊነት እንደሚሰማው ሰው ጥያቄውን ስምንቱ ሰዎች ስም ዝርዝር ጽፌ ሁለቱ የተሳሳቱ የአንድ ሰው ስም የተሳሳተ ይመስለኛል ያባታችን እሱን በግልጽ ነው የተረዳሁት። በመጀመሪያው እንደምታዩት ብዬ ነው ጥያቄውን በጽሁፍ ያቀረብኩት ነው ማነብላችሁ። ከኃላፊነት የተሰናበተው ኦሪዮንና ሌሎቹ ቡድኖች የመጀመሪያው የነበሩት አስተዳደሮች ተሰናብተዋል። አሁን እዚህ ፎርም ያገኘሁት ፎርም ላይ ለምን ስሙ ገባ የሚል ጥያቄ አቀረብኩኝ። ምክንያቱም ስምንተኛ ሆኖ ገብቷል። አንዱ ስም ደግሞ ሁለት ጊዜ ተደራርቧል። በአስመራጭ ደረጃ ደግሞ የሰንበት ትምህርት ቤት አንድ ተወካይ ልጅ የለችም ስሙ አዛ ላይ። ይህንን ጥያቄ በጨዋ መልክ ነው ለምን የእሷ ስም የለም ተወካይዋ ለምን አልገባም? ሁለት ጊዜ የተጻፈው ስም በስህተትም ከሆነ በስህተት ነው ብላችሁ ንገሩን። አዲሶቹ ተመራጮች ባካችሁ ይህንን ነገር አጣርታችሁ መልሱልን የሚል ጥያቄ ነው ያቀረብኩት። ይሄ ጥያቄ እውቀት አይጠይቅም፣ ግንዛቤ አይጠይቅም። በጣም ጨዋነት ብቻ ነው የሚጠይቀው። ጨዋነቱ ምንድን ነው? አዎ ልክ ነህ፣ ይህንን ያየኸው ነገር በስህተት የገባ ነው፣ ይሄኛው ደግሞ በስህተት የተደረገ ነው፣ ይሄኛው ደግሞ ገና ስላልወሰነን አሁን ትላንትና የተወሰነው ሰንበት ትምህርት ቤቱን አፍርሼዋለሁ ነው ያው አሁን የተባረረ ተባሯ እንደተብሏል እንደዚህ በቃ እንደ አርግዋለሁ ነው መልስ። ሐሙስ ዕለት የተመለሰው ሰንበት ትምህርት ቤቱን ስላፈረስኩት ከእንደገና እስካቋቁመው ድረስ በቃ አይሆንም ነው በቃ እስክናቋቁመው ድረስ እንደዛ የሚል ነገር ነው የተመለሰው። ኦኬ፣ ይሄም እኮ መመለስ ይችላል፣ ቀላል እኮ በዚህ ምክንያት ሰንበት ትምህርት ቤቱን ሆልድ ስላደረግኩት ወይም ስላደረግነው ይሄ እንግዲህ የሰበካ ጉባኤ ውሳኔ ስላልሆነ ነው ይህንን ነገር የምናገረው ወደ ግል ማድረገው ስላልሆንኩኝ ወይም ደግሞ ስላላደረግነው በህብረትም ሆነ ስላልተቋቋመ ከእንደገና በቃ በዛ ምክንያት ነው ተብሎ መልስ ይመለሳል። በቃ አለቀ እኮ ምንም ፎርጅት ተሰርቶ ነው እንደዚህ ተደርጎ ነው ኤም አይ ሆኖ ነው ኤም ሆኖ ነው ስራ ፈትቼ እኔ እሱን እዛ ላይ ጊዜን ማጠፋው እኔ አጭር መልስ መመለስ የሚመለስልኝ የምገላገል ሰውዬ ፎርጅት ተቀምጭ ዛ ፎርጅ ስሰራ ምወለው የሲአር እንትን የመንግስት መስሪያ ቤት ነው እኮ ጎበዝ እንዴ
በጣም ኃላፊነት ያለ ልጆች ያሉ ልጆቻችን ተስፋ ያድርገን ምን ኖር ሰዎች ሆነ ልጆቻችን በተስፋ እናሳድግ ምን ነው እንደዚህ አይነት ጨማለቀ ነገር ውስጥ ምን ልሰራ ነው የምገባው አንደኛ ይሄ ትክክል አይደለም የቀረበው ዶክመንት የሲአርኤ ነው ሲአርኤው ደግሞ የትም ይገኝ የትም ይገኝ ሶርስ መጠየቅም እንዲያርጎ ነው ከሌ ተጥቶ ተከለ ያምጥቶ አያስፈልግም ምንም አንድም ሰው በእናገርም የለበትም አንድም ተመራጭም በእናገርም የለበትም በቃ ይሄን ነገር የሆነው በዚህ ምክንያት ነው ይሄ የሆነው ደግሞ ስም ስህተት ነው ይሄ ከሆነ በቃ ለቀቁ ጨዋታ ያቄ ነው መልሱም ያ ነው ያልቃል ጉዳዩ ማለት ነው ያ ቢባል መልካም ነበር ያ በቃ አያስተዛዝበንም ኮርነር ለማድረግ ሰው እኔ በምንም አይነት ተአምር ቫንኩቨር ውስጥ ኮርነር ልሆን የምችል ሰው አይደለም ንጽት ያለ ስራ ሰርቼ መሞት የምፈልግ ሰው ነኝ ንጽት ያለ ስራ ሰርቼ ማለፍ የምፈልግ ሰው ነኝ እነማ አስቤበት ነው ያንንም አረጋው እንደዚህ ዝም ብዬ እዛም ላይ ሮጬ ገብቼ እዚህም ላይ ገብቼ እዛም ላይ ዳክሬ ለማምጣት አልፈልግም እማምንበትን ሚደማ ስራ መስራበት ቦታ ላይ ገባለሁ አስዋጽኦ አረጋለሁ ለኮሚኒቲም ለማህበረሰቡ ለቤተክርስቲያንም እቺ ቤተክርስቲያን በሁላችንም እጅ እንዴት አርገን እዚህ ዳደረስናት እናቀዋለን ዛሬ ሌላ አሁንም የሱባኤ ወቅት ስለሆነ ሌሎቹ ነገር ይሄን ዲቴል እንደው ብዙ መመለስ ያለባቸው ነገሮች አልነካቸው እትዝ ኦኬ ምንም ችግር የለውም መድኃኔዓለም ቤቱን ይሰራል ቤቱን ይስራ እሱን አምናለሁ ግን አንዳንድ እንደዚህ አሁን ሊመለሱ የሚገባቸው ነገሮችን እንዳትደናገሩ ምንም አይነት ስህተት የለም ኢንፎርሜሽኑ ሂዱ አሁንም ገብታችሁ እንደውም ከኔ ይሄ ነገር ከተናገሩ ካሙስለት በኋላ ቢሲ ሬጅስተር ሲሄድ ኦሮሞ መንግስቱ ቀያሪ ምን ሲሄድ ኦሮሞ መንግስቱ ዶክመንትድ የሆነ ነገር ነው እኔ ዶክመንትድ ያየሁትን ካል ወደ በሰከር ስመም አልጠራ ችግር እኮ የለውም በቃ እሱ ጎበዝ ልጅ ነው ሰራተኛ ነው ስለሚሰራ እባክህ እሱ እንዲሰራ አድርገናል እሱ ሌሎቹ ሰዎች ገና ናቸው ልምድ የላቸው ልምድ እንዲያካፍል አድርገናል ቀላል እኮ መልስ ነው ሲምፕል መልስ ነው በቃ አለቀ እናቋለን ወሪውን እንዴት እንደምሰራ እናቋለን እንደሚለፋ እናቋለን የሚለፋቸው ነገሮች ደግሞ በጣም ከንትን ካላፊነት ውጪ የሆነባቸውንም ነገሮች እናውቃለን በቃ ይሄ ችሎታው ነው ይሄን ችሎታ ለሌላ ሰው ያስተማረ ነው ከሌ ስለማይችል ይሄን ያረገ ነው ማለት ቀላል እኮ ነገር እዛ ላይ ተለጥፎ ያየ ነው የኤ ተገባ አይገባ ምንም ዋጋ የለውም ማለት ኩንጭ አልፋ ነው በርግጥ በጣም እንደዚህ አይነት ነገር የተነበበ መውጣቱ ምናምን አናዶ ሊሆን ይችላል ሌላው ዶክመንት ያስገኘሁት ዶክመንት አሁንም ጥያቄ አድርጌ ያቀረብኩት እዚሁ ፎረም ላይ እኔ እናንተ እንድታውቁት ነው በአንድ ወገን ብቻ መስማት የለበትም እዚሁ ፎረም ላይ ያቀረብኩት የገንዘብ ወጪ ጉዳይ ነው ሜይ 24 ለት ጉባኤው ተሰብስቦ ምንም አይነት ወጪ እንዳይወጣ ፍሬዝ አድርጓል እኔ አስተዳደር ስራ ነው እኔ ቅስና ስራ የክህነት ስራ ውስጥ አልገባሁም አይመለከተኝም ለኮድ ተናግሬያለሁ ከዚህ በፊትም እኔ ታቦት በዚህ በኩል ወጣ በዛ በኩል ወጣ እሱንም ማውራትም አስፈልጋ አይመስለኝም እኔ ማንንም ሰው ማውራትም ያለበት አይመስለኝም በቃ ወጥቷል አለቀ ከወጣ በኋላ ያለው ሁኔታ ቋይተናል ኮኛም ኮናና እኔ አላውጣ ብዬ ነው ቁጭ አልኩት ካስፈልገ ችግር የለው ሁለቱንም በሁለት በመጀመሪያውም ቀን በሁለተኛውም ቀን በሌላም ቀን የተነሳ ፎቶግራፍ እጄ ላይ አለ እንዴት ሆኖ እንደሆነ በምንኛው ቀን እንደወጣ እናንተ ታውቃላችሁ ምንም ችግር የለው ጧትም ይሁጣ ማታ እሱ ጋር አሁን ችግር የለ በቃ ወጥቷል ስህተትም ይሁን እውነትም ይሁን ወጥቷል በቃ ካናት ኃላፊነቱን ወስዳለሁ ብሎ አልወሰዱ መመለስ አለበት እሱ ጥያቄ ይቀጥላል የሚጠይቁት ሰዎች ይጠይቃሉ እንጠይቃለን እኔም ጠይቃለሁ ቤተክርስቲያን ወደ መንበሩ መመለስ አለበት ነው ጥያቄው ሌላ ነገር የለው ሌላ አዲስ መክፈት ከተፈለገ ቢሄዱ መክፈት ይችላል እኔ እሱ ላይ ውስጥ መግባት አልፈልግም ሌላው ጥያቄ ያቀርብኩት በዚሁ ፎረም ላይ በሚገርም መልኩ ያቀረብኩት ጥያቄ የተወሰኑ የቀራኒው አባላት ተተሰተፉ የሚለው እኔ ኢንፎርሜሽኑ አሁንም ሁለቱንም ማቅረብ ይችላል ደረሰኝ ስጠይቅ እብደት መጣ ይሄ ልጅ ኢንፎርሜሽን ያወጣ ያመጣ ከየት ነው የሚያገኘው የሚል ነገር መጣ እሱንም መጠየቅ አያስፈልግም እኔ እኮ አም ሜምበር ስለዚህ ከማንም ላገኘው እውነት ነው አይደለም በቃ አይ ተሳስተናል ይሄን አስተካክለናል ደግሞ ጥሩነቱ እኮ አስተካከሉት ያችን ያሏትን ቃል አውጥተው አስተካከሉት ያ ውልሽልሽል ያለ ነው ጥሪው ግን አስተካከሉት which is good አይ ሪሊ አመስግኝ ጥሩ አርጋቸዋል አሁንስ ሰማችሁ ጥሩ ነው ብያለሁ ሌላው ያ ቀደም የገለጽኩት ይሄ የአስተዳደር የገንዘብ መውጣት ጉዳይ ነው 1600 ምናምን ብር በቤተክርስቲያኑ ክሬዲት ካርድ ወጣ እሱንም ጠይቄያለሁ እባካችሁ ይሄንን አስረዱን ለምን ወጣ በምን ሐላፊነት ወጣ ሰበካ ጉባኤው ሲል ነገር ያቃሉ የሚል ጥያቄ ጠየቁ መውጣት አይቻልም ከተባለ ድንብሉ መውጣት የለበትም አለቀ ይሄኮ አሰራር ነው እኔ ቤተክርስቲያን የቤተክህነት ጉዳይ ውስጥ አልገባሁም የአስተዳደር ጉዳይ ውስጥ which is የሚመለከተኝ ጉዳይ ውስጥ ነው የገባሁት ካናዳ ላይ ያለ ነው
ኢትዮጵያን ብንሆን ይህን ጥያቄ መጠየቅ መብት አለን። እንደ አንድ አባል በቃ የአባልነት ጥያቄ ነው። አይ ይሄ ሆነው በዚህ ምክንያት ነው እንደዚህ ሆኖ ወጥቷል አለቀ። አይ ወደሞ አልወጣም ትክክል አይደለም ያገኘው ኢንፎርሜሽን አለቀ። ዝባዝን ክርስቲ የሰንፍ እንትን ውስጥ መግባት ስንፍና ውስጥ መግባት ምን ይሰራልናል? እኔ የሰንፍና ክርክር ውስጥ መግባት አልፈልግም። በቃ ቆጭ ቆጭ አለሽ ነገሮች ቢሚያጠው መልካም ነው። ሌላውን ይሄ የሲአርያ ሰራ የቢሲርጀስተ ያሰራር ማም ጥሩ ነው። ጥሩ ኤክስፒሪንሱ በተረዳኑ መጠን ነው በተረዳኑ አስተላልፈናል ሰየው በቃ እሺ ጥሩ ይሁን። ያ ሰው በተረዳው መጠን ነው ሁላችንም እናቀው ነገር አለ። እኔኮ አሰራር ችግር ነው ስለኮ ቤተክርስቲያን ይገዛ ተብሎ ላድነርኮ ቤተክርስቲያን ሊገዛ እንገዛለን ተብሎ የስፖንሰርሺፕ ገንዘብ እኔ መንግስትን እንዴት አርገን ነው የምናስበው? እኔኮ አሁንም የምጠይቀውኮ ከሃጢያት ከምናምን ላድናችሁ አላልኩምኮ ከስህተት መንግስታዊ ከሆነ ስህተት ውጡ ይላልኩ ነው ያለው። በስፖንሰር ገንዘብ ቤተክርስቲያን ለገዛ እንዴት አይነት አካሄድ ነው? የስፖንሰር ገንዘብ ስፖንሰሩ ሲመጣ የሚከፈለው ነው። ይሄንን አካሄድ ማለት ከዚች አውጥቼ ከዚች አስገብቼ ከዚህ በፊት ለአንድ ግለሰብ ብር ተበድሮ በዚች ወጣ በዚች ገብታ ነው ከዛ በኋላ መልሶ አስገባት በዚች አድርጎ አይነት መልስ ተመልሶ ነበር። እንዴት ነው ለአንድ ግለሰብ ብር የሚበደረው ተብሎ የተጠየቀ ሰበካ ጉባኤ ማስተዳደር ዛሬ ላድነር ወይ ምናምን ሄጄ ዌርሃውስ ገዝቼ እርሻ ገዝቼ ሁሉ አከራያለሁ የሚባል ነገር እንሰማዋለን እኮ። ማናወጣበት ምክንያት አለ። ግን አሁንም ከስህተት እንዲያስተካከል ስንል እናገራለሁ እኔ ዌርሃውስ መግዛት በስፖንሰር በጣም የማይሆን ነገር ነው። ሌላው በጣም የከፋኝ ደስ ያላለኝ ነገር እኔ የማንም ልጅ ይሁን እኔ የሁሉም ኢንክሉድድ ረጋሚ ጭምር በልጅ የሚመጣ ነገር ቢቆም መልካም ነው። በልጅ አይመጣ በቃ ልጆችን በልጆቻቸው ታገኛላችሁ አይነት በልጆችን ተናድርጉ። እኔን አለኝ ሌላውን አለው ግድ ይለኝ ለዛ ለተባለው ሰውም ብዬ ልቆም አልችልም። XYZ ኢንክሉድድ ተራጋሚ በማንም ልጅ ሰው በልጁ ርግማን በአፉ መውጣት የለበትም። ጨዋ የሆነ ሰው በተቻለ መጠን ተረጋግቶ ተነጋግሮ መወሰን ያለበት ይሄን ነገር ብታሰብበት መልካም ነው። አሁንም የምለው ወደ መልካም ነገር ስለሆነ ነው። አሁንም ይሄ ነገር ቢቆም መልካም ያማል በጣም የሚያም ነገር ነው። እኔ እንዳውም እነሱ ባያማቸው ይሻላቸዋል። በቃ አንድ ጊዜ እነሱ ተብለዋል የሚያመንኛ ነገም ልንባል ወጥቶላቸዋል። አንተ የተረገማ በዚህ ምክንያት ርግማን የመጣባቸው ሰዎች ወጥቶላቸዋል። እኛ ደግሞ ነገ የሚመጣበት ስጋት ያለን ደግሞ አለን። በሌሎች ነገ ደግሞ ይወጣሉ። ያው ቅዱስ የተባሉት ሰዎች ሁሉ እንደወጡት ሁሉ ዛሬ ቅዱስ የተባለው ሰው ነገ ሊወጣ ይችላል። ይሄንን ያዙት ከምላሴ። ሌላ በንግግሩ ላይ ወጣት እዚህ ሀገር አንድ የሆኑ ልጆች መጥተው ነበር እዚህ ከተማ ውስጥ እና ከተማው ብጥብጥ ቢያረጉ ልጆች በግሩፕ ሆነው እና እነሱ ልጆች ትዝ አሉኝ ራቆታቸውን ሆነው ይሯሯጡ ነበር ለመደባደብ የመጡበት አፍሪካ ሀገር እንደዛ አይነት የድብድብ ዘዴ ስላለ ማለት ነው። እና ወጣቶችን ተደራጁና ጠብቁ ማለት ኢትዮጵያ ውስጥ እንደዚህ ይባል ነበር ተደራጅ ቤተክርስቲያን ጠብቁ ሁኔታዎች ሲቹዌሽኖች ነበር። ወጣት ማንም እዚህ ሀገር ህግ ነው የሚጠብቀው። ወጣቱም እንደዚህ አይነት ነገር ውስጥ መግባት የለበትም። እንዳውም አስተምሯቸው ወጣቶች እንደዚህ አይነት ሄዳችሁ ሰው አትናገሩ ሰው ጋር አትገፋፉ አትንኩ ከነካችሁ ህግ የሚባል አለ እሳት አለ ብላችሁ ንገሯቸው። እንደው እንደዛ አይደል ብለን ማስተማር አለብን። እና አዲስ የመጡ ሰዎችን በእንደዚህ አይነት መልኩ ባናደናገር ደስ ይለኛል። ሌላው በጣም ትንሽ ቀፈፈኝ ነው እሱን ለሌላ ጊዜ ልቶ ይሄ የዘር ጉዳይ የሬስ ጉዳይ በውጭም ሀገር ሆነ በሀገሩ ውስጥ ስንቃወመው የኖር ነው የምንቃወመው ጉዳይ ነው። እሱን ጉዳይ ባለቤቱ ያዘው እኔ አይመለከተኝም። ግን በጣም የሚያሳዝን ወርድ ነው የሰማሁት። ትክክል አይደለም። ባይሰማ መልካም ነው። ለወደፊቱ ቢስተካከል መልካም ነው። እኔ አንጋጥጬ ለመናገር ፈልጌ አይደለም። ግን ስህተት ፍርጥም ብሎ መጥቶ ፊት ለፊቴ መጥቶ ዝም ልሎ አይችልም። ይህንን ልምዴን ሌላ ጊዜ እናገራለሁ። እንግዲህ ሌላው ነገር የትም ይሁን እኔ አሁን ጽላቱ እዚህ ነው እዛ ነው ካህናቶቹ ናቸው የምታውቁት። የሚያሳዝነኝ ነገር ግን በጉባኤ የተነገረን ቅዳሜ ሕይወተ ሰማይ እንገለገላለን ሰውየው 15 ቀን በፊት ነግሮናል ትወጣላችሁ ብሎ ውጡ ቤቱን ልቀቁ ብሎ እና ቅድመ ሁኔታ የተዘጋጀ መስሎ ነበረ። ልክ ቅዳሜ ዝግጅት እናደርጋለን ግን ያ እንኳን እህት ቤተ ክርስቲያን እንኳን ሊቀበልን አልቻለም። በምን ምክንያት ባለቤቱ ይወቀው
በቃ ይሄ ትርምስ ምን ይላል በየቦታው እንደሄደ ጳጳስ ጋር ተጣልቺ መመን ጋር ተጣልቺ ሰበካ ጉባኤ ጋር ተጣልቺ ቁጥጥር ኮሚቴ ጋር ተጣልቺ ህዝብ ጋር ተጣልቺ እንዴት አርጊ ነው ይሄን ነገር በቃ ልቤ ንጹህ ካልሆነ በስተቀር ሊሆን አይችልም በቃ ልጆችን ለሰብስብ ሰው ማለት አለበት ብዬ ነው ማምነው እና መሰብሰብ ያስፈልጋል ማሁን በማስወጣት ልትስቁ ነው ሌሎቻችሁ እዛው ግን አላችሁ የምትባሉት ልትስቁ ነው አሁን እንትና ወጣውና ልትስቁ ነው ልታሽው እኔ የዛ እድሜ ሰው አይደለሁም ማላገጥበት ጊዜ አይደለም አሁን ያለሁት እድሜያችን የማላገጫ ጊዜ አይደለም አንዱ ባንዱ ላይ የማሾፊያ ጊዜ አይደለም ረጋ በሉና አስቡ እዛም ያላችሁ እዚህም ያላችሁ ተረጋግታችሁ አስቡ ለወደፊቱ ቤተክርስቲያን ብቻ የሚሆን ውሳኔ ወስኑ ህግ ምይዛቸው ጉዳዮች በሙሉ ህግ ይዛቸዋል ችግር የለውም ምን በምንም አይነት መልኩ ህግ ማያዙ አይቀር ግን በማን ገንዘብ የሚለውን ነገር ማሰብ አለብን ገንዘቡ የህዝብ ነውና ሌላው ፕሮፌሰር መስፍን ወልደ ማርያም በአንድ ወቅት እንትን ገብተው ነበር አቡነ ጳውሎስ ቢሮ ከብተው የጻፏት ቆንጂ የጽሁፍ ነበረች እሷ ላይ ምን ይላሉ ግባ ተጠራ በጣም ብዙ ጊዜ አስጠሩኝና ገባሁኝ አሉ እዛ ቦታ ውስጥና ገብቼ ቢሮአቸው በጣም ትልቅ ነው መስቀላቸው በጣም ትልቅ ነው ደስ ይላል አየኋቸው ግርማቸው ደስ ይላል ሄጄ ቁጭ አልኩኝ አሉና ቁጭ ብዬ እንዴት ነው ምንድነው አንተ አባቴ ብዬ ተባርኬ ቁጭ አልኩኝ አሉ ና በቃ እንዴት ነው አንተ ዝም ብለህ ትጽፋለህ አሉኝ እንዴ ለምን እንዴት ነው ምን ማለት ነው ስላቸው ዝም ብለህ በየቦታው እየጻፍክ ስም እንትን ትላለህ አሉኝ እና ልክ እንደዚህ ሲሉኝ አይዮሃቸውና በቃ እንደዚህ አይነት ትልቅ ቦታ ላይ ያሉ ሰው የመንደር አይነት ወሬ ያወሩኝ ፍለፍት እንደ ተራ ጻፊ እንደ ተራ እንትን ቢሮአቸው የጠሩትን ሰው ምን አይነት ሰው እንደሆነ ወይም ደግሞ እኔ መግባት የሚገባይ ካልሆነም ባይጠሩኝ ይሻላል ነው ጠርተው ስሜን እንደዚህ ሲሉኝ ፍለፍት ታየኝ የነበረ ቦግ ብሎ ታየኝ የነበረ መስቀላቸው እየደበዘዘ የሚያወሩት ወሬ ጋር አብሮ ጠፋብኝ የሚል ጽሑፍ ጽፈው ነበር ያ ነገር ነው ይታየኝ አሁን እየታየኛለሁ ግን አንድ ነገር አምናለሁ በአባ ኃይሌ እግር ስር በአለቃ አበጋዝ እግር ስር ያደኩ ልጅ ነኝ በስነ ስርዓት በእናቴም በአባቴም በስነ ስርዓት ሀገር እንደወድ ቤተክርስቲያን እንዳከብር ለቤተክርስቲያን ባተቻለ ይመጣል እንዳልዳፈር ያደኩ ልጅ ነኝ ሌላውና በጣም ምኮራበት በዚህ መድኃኔዓለም ቤተክርስቲያን በቀረበ በዚህ አሁን በምንጨቃጨቅበት ቤተክርስቲያን ውስጥ እንኳን ባለው ሂደት ትልቅ ፈተናው ያለፉት መላከ ጻሃይ አንድ ታላቅ ሰው ጋር አቡን ጋር ግጭት ተፈጠረ አልተቻለም በቃ በታቦት ለማምጣት አልተቻለም በዛ ግጭት ላይ በቃ መጠየቅ ነበርባቸው እኔ ጳጳስና ግን ጠብ ውስጥ ኃይለኛ እጅ ስለነበረባቸው እንዴት አድርገን እናስተናግድ እሳቸውም ጋር አንተ ተባብለዋልና እንዳጋጣሚ ነው የተመረጥኩና አነጋግራቸው ተባልኩኝ ሳነጋግራቸው ይዘውኝ ሄዱ መላከ ጻሃይና አንድ በጣም የሚገርሙ ሰው ናቸው በጣም ብዙ አጣጥላቸዋል ብዙ ወቅሷቸዋል እኚህ ጳጳስ አቡነ አባታችንን ማለት ነው መላከ ጻሃይንና አርፈዋል የቤተክርስቲያኑ የመሰረቱት ናቸው በነገራችን ላይ እና እሳቸው ምንድነው ያሉት ይዘውኝ ቁጭ አድርገው ዛ ቤተክርስቲያን ውስጥ ልጄ አባት ናቸው አባትን ስታናገር እንዳትናደድ ሊያናድዱ ይችላሉ አባት ናቸው እንዲ ነው ወርድ መጠቀም ያለብህ ብለው አስተማሩኝ ያንን አውቃለሁ የሳቸው ሌጋሲ ውስጥ የሚቀረውም ደግሞ ለዚህ ነው ምርጥ አባት ቁጭ አድርገው ነገር ከመነገሩ በፊት የሚያስተምሩ እንዳንሳሳት የሚመሩ አባት የነበሩኝ ሰው ነኝ በዛም ክብር መንገዱ ተጠርጎ ነው ይሄ ታቦታችን የገባው በቤተክርስቲያን መላከ ጻሃይ የሰሩት ታሪክ ማለት ነው አቡነ ሚካኤል ይባላሉ ሂደቱን የምታቆጡ ነገሮች ታቃላችሁ እኔም ባሉኝ መሰረት አናገርኳቸው ነገሮች እንዲበርዱ ሁኔታዎች ተመቻቹ ያው አቡነ መቃሪዎስ ታቦቱን እንዲዘውት እንዲመጡ ደግሞ ሌላ አቅጣጫ ተመሰረተ ማለት ነው እንደዚህ አይነት አባቶች አሉ ቀድመው የሚያስተምሩ እንጂ
ሂድ አንተ ከዚህ ነህ አንተ ካፕሎስ ነህ እየተባልኩ አልተማርኩ አሁንም ቢሆን አሁንም ቢሆን አባቴ ቆቦተን አከብራለሁ ተሳስቼ ከሆነ ያርሙኝ ይጥሩ ይደውሉልኝ ይደውሉ ያርሙኝ ለ ይደውሉና ያርሙኝ የጠየቅኩት በአደባባይ ከሆነ ደግሞ የጠየቅኩት እኔ ላደናገርም የሚደናገር ካለ ይደናገር ላደናገርም ፈጥሬም ላደርገው አልችልም በቀጥታ ነው ማቀርበውና በቀጥታ ይስሙኝ መልስም ከሰጡ በቀጥታ ይስጡ ለማለት ነው። ለዛሬው ጨርሻለሁ። መልካም ሳምንት እስከሚቀጥለው መልካም የፋሲካ የክዳን ምረጾም ይሁንላችሁላለሁ። አድማጮች ስትከታተሉ ቆያችሁት መለከት የኢትዮጵያ ሬዲዮ ነው። በዚህ ልሰናበታችሁ።

በጸጋ ስጦታው ራሱን ከካበ የጌታ ባሪያው ነኝ ብሎ ካላሰበ አምላክን ጸንሳ ጌታን የወለደች ለፍጹም ትሕትና ማርያም ምሳሌ ነች።